0: ማለት አንቺ ደግሞ ኮዲንግ ኢንትረስት ባታረደ ናየል ጂጂኒያባ ምንም ኩኩጭ ምን ይቆዳል
1: ሲቀረው ከከባውስ ወላንሳ ባለሽ ማከይ ከከች
0: ምንም ተፋጭም አላህ ይሳካላል ኸይ ማሽሩ ከመደረ ሰላሙ ድክድካን ከካው ቀርሸም ወንድም ሽሪ ናፍቱ ረህማን ነሎክቺ ሰይዳ ኩያይ ኩነዳ ሳቀን ጀምበይ ኩቸከም ሃይ እንዳይ አይኮዳ ሳቀን ጀምበይ ወርቱ ሳቀን ቴክስኮ ማሳቀን ማሳፍ አከል ነምበር ዋስ ቢሊ በኩይ ስፍሊ ኩኩሽዳ ስፍሊ ሁዱ ዳሁዱ ቢያዲያ ኮኩማ ቸከም አድሬሽን ኢቨን ናፍቱ ረህማ @yahoo.com በሻፑን በተወራማ ልጅ ከሻፑን መሳደ ዘምቻና ፌስቡክ አመደ ምሽል ማለም እናም ፕሮፌሰር ሼክ መሐመድ ሳሊም ነብጀልሙ ኦኤም ወበማለኒ አ ፈንገር ነዘር ምሽል ያደርጂ ምስሊም ትጃሪ አረባ ያረብኪ ከኑ ወንደኩኒ ኪባ መዳማ ደሙ አምሳ ተምበይ እንደኩኪ አይኩዋ ደደከነ ወንደ አስከ ተላፋ ወደን ከመንዶሽል ወይ ሙባረክ ሐምዛ አደም ነና ጃጎርጂ ገባተ ደሽል ነቂችዋ ወሰላሙ አለይኩም